0: SBS, a world of difference. You're with SBS Amharic on mobile, online and on radio.
1: ከኤስቢኤስ አማርኛ ጋር ነው በሞባይል ኦንላይን እና ሬዲዮ የዛሬውን ስርጭታችንን የምናስተላልፍባት ምድር ለማዳዊ ባለቤቶችን አንስተን ዕውቅናን ልንቸር እንወዳለን። የኤስቢኤስ አማርኛ ፕሮግራም ለኩሊናገር ውራንቹሪ ወይ ውራንግ ሰዎች ለሁንና ቀደምት አረጋውያን አክብሮቱን ይገልጣል። እንዲሁም ዛሬ ስርጭታችንን ለምታደምጡበት ለቦርጅናልና ቶረስ መሽመጥ ደሴት ምድር ለማዳዊ ባለቤቶች ዕውቅናን ይቸራል። ረቡዕ ግንቦት 12 2018 አድማጮቻችን እንደምን አርፍዳችኋል? ዘወትር ረቡዕ በአውስትራሊያ ሰዓት አቆጣጠር ከቀኑ 12 ሰዓት እስከ 1 ሰዓት ድረስ በቀጥታ ከኤስቢኤስ ሬዲዮ ጣቢያ የምናስተላልፈውን የአማርኛ ቋንቋ ፕሮግራም ስርጭታችንን አሁን ጀምረናል። ሀገርኛ ሪፖርትና የቃለ ምልልስ ዝግጅቶችን ተካተዋል። ሀገርኛ ሪፖርት የትግራይ ክልል ለማስተዳደር ዓላማ ያደረገ ነው የተባለ ጊዜያዊ ምክር ቤት መመስረቱን ቀዳሚ ትኩረቱ አድርጓል። በቃለ ምልልስ ዝግጅታችን ከአማርኛ ሰዋሰው መጽሐፍ ደራሲ ኤሜሪተስ ፕሮፌሰር ባየ ኢማም ጋር ያካሄድ ነው ቃለ ምልልስ ይስተናገዳል። በረቡዕ ዝግጅታችን ከዶክተር ዮናታን ድንቁና ዶክተር ደሴ ታርቆ ጋር የዘንድሮውን የፌዴራል በጀት አስመልክቶ ያካሄድነውን ቃለ ምልልስ ይዘን እንቀርባለን። በመጪው ሳምንት በአማርኛ በትዝብትና ተስፋ መጽሐፍ ደራሲ ኤሜሪተስ ፕሮፌሰር ባየ ኢማም ጋር ያካሄድነውን ቃለ ምልልስ ይዘን እንቀርባለን። እስከ ፕሮግራማችን ማብቂያ ቆይታችሁ ከኛ ጋር ይሁን። የፕሮግራሙ አዘጋጅና አቅራቢ ካሳሁን ሰቦቀ ነኝ።

ወደ ዝርዝር ዜናዎቹ ከመለፋችን በፊት ረሰ ዜናዎቹን እናስቀድማለን። የዓለም ጤና ድርጅት በወል ያልተለየው የኢቦላ ቫይረስ ተጠቂዎችን ማግለሉ ወሳኝ እርምጃ መሆኑን አስታወቀ። የዩናይትድ ስቴትስ ሳን ዲያጎ የተከሰተውን የመስጊድ ጥቃት ተከትሎ የአውስትራሊያ መንግሥት ጸረ እስልምና የጥላቻ አታዮችን ለመቋቋም የቀረቡለትን ምክረ ሐሳቦችን እንዲተገብር ተጠየቀ። የሚሉት ግንባር ቀደም ርዕሰ ዜናዎቻችን ናቸው። በሪፐብሊክ ኮንጎ የዓለም ጤና ድርጅት ተጠሪ እንግዳ የሆነው ንዑስ የኢቦላ ዝርያ የተጠቁ ህመማንን ማግለል የበሽታውን ተዛማችነት ለመቆጣጠር እንደሚያግዝ አመላክተዋል። የጤና ባለሙያዎች እንዳመለከቱት ከሆነ ለቫይረሱ ተጠቅተው ያሉ ህይወታቸውን ያጣ አንድ ግለሰብ እስከተመዘገበ ድረስ የጤና ባለሥልጣናት ለሳምንት ምርመራ ያካሄዱ የነበሩት የተለመደውን አይነት የኢቦላ ዝርያ በመሆኑ

ውጤቱም ከኢቦላ ነፃ የሚል ነበር። የበሽታውን ተዛማችነት ተከትሎም በምስራቅ ኮንጎ ለ134 ሰዎች ህይወት መቀጠፍና 500 ያህል ሰዎች በቫይረሱ ጥቃት ለህመም መዳረግ አብቅቷል ብለዋል። ዶክተር አን አኒካ ለኤስቢኤስ በሰጡት መግለጫ ክትባት ወይም ለዚህ የተባለ መድኃኒት በሌለበት ወቅት በቫይረሱ ይጠቁ ግለሰቦችን ማግለል ወሳኝ መሆኑን ተናግረዋል። የወረርሽኙን መስፋፋት ተከትሎም ኢቦላ ከተከሰተው አካባቢዎች ወደ ዩናይትድ ስቴትስ የሚዘልቁ ዜጎች ላይ ከፍ ያለ የጤና ምርመራ እንዲደረግ ተወስኗል። ባለፉት 21 ቀናት ኡጋንዳ፣ ኮንጎ ወይም ደቡብ ሱዳን የነበሩ የአሜሪካን ዜግነት የሌላቸው ግለሰቦች ላይ ገደብ ተጥሏል። አንድ ኮንጎ ውስጥ የሕክምና አገልግሎት ሰጡ የነበሩና በቫይረሱ የተጠቁ ሐኪም ለሕክምና ወደ ጀርመን እንዲሄዱ ተደርጓል። የተላላፊ በሽታ ተጠባቢ የሆኑት ዶክተር ፒተር ግሪፊን የወረርሽኙ በመላው ዓለም የመሰራጨት አቅም ውስን ነው ሲሉ ለቻናል 9 ተናግረዋል። በአንድ የዩናይትድ ስቴትስ መስጊድ ላይ የደረሰውን ጥቃት ተከትሎ እስላማዊ ጥላቻን ለመቆቀም የተሰየሙት የአውስትራሊያ ልዩ ልዑክ አፍታብ ማሊክ የፌዴራል መንግሥቱ አውስትራሊያ ውስጥ ጸረ እስልምና ለመፋለም ይበጃሉ በሚል የቀረቡለትን ምክረ ሐሳቦች ግብር ላይ እንዲያውላቸው ሲሉ ጥሪ አቅርበዋል። ለሳንዲያጎ የመስጊድ ጥቃት 3 ሰዎች ተገለዋል። ጥቃቱን የፈጸሙት ታዳጊ ወጣቶች ድርጊትም ለየት ባሉ ሃይማኖቶችና ዘሮች ላይ የተስፋፋ የመጣው ጥላቻ ምልክት ነው በሚል ተመልክቷል። አቶ መሊክ የቦንዳይ ጥቃትን ተከትሎ በሁለት ሳምንታት ውስጥ ብቻ በ740% የጸረ እስልምና ጥቃቶች ቁጥር ንረው እንደነበር ገልጠዋል። ለዓለም አቀፉ የእግር ኳስ የፊፋ ዋንጫ ውድድር መሰናዶ ከደርዘን በላይ የአውስትሬሊያ ፕሮፌሽናል ተጫዋቾች ለልምምድ ፍሎሪዳ ገብተዋል። የአውስትሬሊያ ብሔራዊ እግር ኳስ ቡድን ሶኮሩስ ከመረጣቸው 12 ተዳዲስ ተጫዋቾች ውስጥ 10ሩ ለአውሮፓ ክለቦች የሚጫወቱ ሲሆን ሁሉም ወደ ልምምድ ማዕከሉ ዘልቀዋል። በዚሁ ወደ ውጭ ምንዛሬ ተመና መረለና አንድ የአውስትራሊያ ዶላር 111 ኢትዮጵያ ብር 48 ሳንቲም ይዘረዘራል። አንድ የአውስትራሊያ ዶላር 71 አሜሪካ ሳንቲም ይሸርፋል። አንድ የአውስትራሊያ ዶላር 61 ዩሮ ሳንቲም ይመነዘራል።

0: ያደረገው አገርኛ ሪፖርት እናልፈልን። ደመቀ ከበደ እንደሚከተለው አጠናቅሮታል።
1: አገርኛ ሪፖርት
2: የትግራይ ክልልን ለማስተዳደር አላማ ያደረገ ነው የተባለ ጊዜያዊ ምክር ቤት መመስረቱ ተገለጸ። ስምረት ባይቶና አረና ትግራይ ትንሳኤ ሰባ እንደርታና ቃንጪ ሀቂ የተባሉትን አምስት የፖለቲካ ፓርቲዎች እንደዚሁም በአፋር ክልል የሚንቀሳቀሱትን የሐራ መሬት ተዋጊዎች ወታደራዊ ክንፍ በማድረግ በአዲስ አበባ የተቋቋመው አዲሱ የትግራይ ሰላምና ለውጥ ምክር ቤት ግንቦት 9 ቀን 2018 ዓ.ም ተመረጠ በይፋ መመስረቱ የተገለጸ ሲሆን ጉባኤውም አካሂዷል ተብሏል። በመስረታ ወቅት ንግግር ያደረጉት የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳ በትግራይ ክልል ያለው ሁኔታ በአጭር ጊዜ ውስጥ መፍትሄ ሊበጅለት እንደሚገባ በመጥቀስ አዲሱ ምክር ቤት በአጭር ጊዜ ውስጥ ወደ መቀሌ እንደሚገባም ተናግረዋል። ክልሉን የማስተዳደር ሚናውን የሚወጣውም በህዝብ የተመረጠ መንግስት እስከሚመሰረት ብቻ ነው ማለታቸውን የሀገር ውስጥ መገናኛ ብዙሃን ዘግበዋል። ዳንጎቴ ለማዳበሪያ ፋብሪካ የመደበውን 2.5 ቢሊዮን ዶላር ወደ 4 ቢሊዮን ዶላር ከፍ ማድረጉን አስታወቀም። የናይጄሪያው ዳንጎቴ ኩባንያ በሶማሌ ክልል ጎዴ ዞን ለሚገነባው የማዳበሪያ ፋብሪካ ኢንቨስትመንት ወጪውን በከፍተኛ ደረጃ መጨመሩን አሳውቋል። በዚህም መሰረት ለፋብሪካው ግንባታ መጀመሪያ መደቦት የነበረውን 2.5 ቢሊዮን ዶላር ወደ 4 ቢሊዮን ዶላር ከፍ ማድረጉን አስታውቋል። ኩባንያው የኢንቨስትመንት ወጪውን ማሳደጉን ያስታወቀው ጠቅላይ ሚኒስትር አብይ አህመድና የኩባንያው ባለቤት አሊኮ ዳንጎቴ የማዳበሪያ ፋብሪካው ግንባታ የደረሰበትን ደረጃ ከጎበኙ በኋላ መሆኑ ተገልጿል። በተጨማሪው ገንዘብ 110 ኪሎ ሜትር ርዝመት ያለው የጋዝ ማስተላለፊያ ቧንቧና 120 ሜጋዋት ኤሌክትሪክ ኃይል ማመንጫን ጨምሮ የተለያዩ መሰረተ ልማቶች እንደሚገነባ ኩባንያው ገልጧል። የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ የሳውዲ አረቢያ መንግስት በሀገሪቱ የሚኖሩ ኢትዮጵያውያን ዜጎችን ደህንነት እንዲያስጠብቅ መጠየቃቸው ተገለጸ። ይህንን ጥያቄ ያቀረቡት ከሳውዲ ምክትል የውጭ ጉዳይ ሚኒስትር ዋሊድ አልክራጂ ጋር በተወያዩበት ወቅት ነው ብሏል የውጭ ጉዳይ ሚኒስቴር ባሰራጨው መረጃ። ዶክተር ጌዲዮን የሳውዲ አረቢያ መንግስት ለኢትዮጵያውያን ሰራተኞች ህጋዊ የስራ እድሎችን እንዲያመቻች መጠየቃቸውንም ሚኒስቴሩ በመረጃው አክሎ ጠቅሷል። ሚኒስትር ዋሊድ ህጋዊ የሰራተኞች ፍልሰት ኢትዮጵያውያን ደህንነቱ የተጠበቀ የስራ ቅጥር እድል እንዲያገኙ ለማስቻል አስፈላጊ ነው ማለታቸውም ተገልጿል። ሳውዲ አረቢያ ፍርድ ቤት ከአደንዛዥ እጽ ዝውውር ጋር በተያያዘ የሞት ቅጣት የጣለባቸው በርካታ ኢትዮጵያውያን ጉዳይ በውይይቱ ወቅት መነሳቱ ወይም አለመነሳቱ ግን የውጭ ጉዳይ ሚኒስቴር በመረጃው ያለው ነገር የለም። 50 ሺህ ብር ያስቀጣ የነበረው ደረሰኝ ያለ መቁረጥ ችግር 100 ሺህ ብር የሚያስቀጣ እንዲሆን ረቂቅ አዋጅ ተሻሽሎ ተዘጋጀ። በግብይት ወቅት ማናቸውም ግብር ከፋይ ነጋዴ ያለ ደረሰኝ ሽያጭ ሲያከናውን ወይም ዋጋ ሳንሶ የተገኘ እንደሆነ በእያንዳንዱ ደረሰኝ 100 ሺህ ብር መቀጮ ተፈጻሚ እንደሚሆን የገንዘብ ሚኒስቴር አስታውቋል። ይህ መቀጫም ከዚህ በፊት ከነበረው በእጥፍ የጨመረ ነው። ያለ ደረሰኝ ሲገበያይ የተገኘ ማንኛውም ግብር ከፋይ ለገዢ ጂ ባልሰጠው በእያንዳንዱ ደረሰኝ ብዛት ከዚህ ቀደም 50 ሺህ ብር ይቀጣ የነበረ ቢሆንም በአሁኑ ማሻሻያ ግን የታክስ አስተዳደር ረቂቅ አዋጁ መሰረት ማለት ነው 100 ሺህ ብር ቅጣት ይጣልበታል ተብሏል። የገንዘብ ሚኒስቴር እንደ ዋና ማሻሻያዎች ካነሳቸው መካከልም የታክስ የምስክር ወረቀት አሰጣጥን ማሻሻል፣ የታክስ አለመግባባቶች ሲፈጠሩ በማስታረቅ ስርዓት መፍታት፣ የታክስ ውሳኔ ማስታወቂያ የሚታረምበትን ስርዓት ግልጽ ማድረግ፣ እንደዚሁም የውሳኔ ማስታወቂያ ማሻሻያና የይግባኝ ማቅረቢያ የጊዜ ገደቦች በግልጽ ማስቀመጥ ይገኙበታል ተብሏል። እነዚህ ማሻሻያዎች በታክስ ከፋይና በታክስ ባለስልጣን መካከል ያለውን ግንኙነት ይበልጥ ቀልጣፋ ለማድረግ ያለመ ነውም በሚል ተገልጿል። የገንዘብ ሚኒስቴር በረቂቅ አዋጁ ላይ ከባለድርሻ አካላት ጋር ሰሞኑን ምክክር ባደረገበት ወቅት ነው ይህ የተገለጸው። የአውሮፓ ህብረት በኢትዮጵያውያን ላይ የጣለውን የሸንገን ቪዛ ገደብ ለማንሳት ወስኗል ተባለም። አውሮፓ ህብረት ከሁለት ዓመት ገደማ በፊት በኢትዮጵያውያን ላይ የጣለውን የሸንገን ቪዛ ገደብ ለማንሳት መወሰኑን በኢትዮጵያ የአውሮፓ የንግድ ምክር ቤት አስታውቋል። ህብረቱ ይህንን ውሳኔ በቅርቡ ይፋ ያደርጋልም ሲል ምክር ቤቱ አክሎ ገልጿል። ህብረቱ የቪዛ ገደቦችን በኢትዮጵያውያን ላይ የጣለው የኢትዮጵያ መንግስት አውሮፓ ውስጥ የሚኖሩ ህጋዊ ሰነድ የሌላቸውን ዜጎችን ለመቀበል በቂ ትብብር አላደረገም በማለት ነበር። ይሁንና የቪዛ ገደቡ ኢትዮጵያውያን ወደ አውሮፓ ለመግባት የሚያስችላቸውን ቪዛ ለማግኘት የሚፈጀውን የ15 ቀናት ወደ 45 ቀናት ያራዘመ ሲሆን የህብረቱ አባል ሀገራትም የበርካታ

0: ሀገራት መግቢያ የሆነውን የሸንገን ቪዛ እንዳይሰጡ ያገደ ነበር። አውሮፓ ህብረት የኢትዮጵያ ባለስልጣናት ህጋዊ ሰነድ የሌላቸውን ኢትዮጵያውያን መልሰው በመቀበል ረገድ መሻሻል አሳይተዋል ሲል ከዚህ በፊት መግለጹ ይታወሳል። የኢትዮጵያ ብሔራዊ ባንክ ግማሽ ቢሊዮን ዶላር ለጨረታ ቢያቀርብም ተጫራቾች ግን ከአንድ ቢሊዮን ዶላር በላይ ፍላጎት አሳዩም። የኢትዮጵያ ብሔራዊ ባንክ ባካሄደው የግማሽ ቢሊዮን ዶላር ጨረታ የተጫራች ባንኮች ፍላጎት ከአንድ ቢሊዮን ዶላር በላይ መድረሱ አነጋጋሪ ሆኗል። የተጫራች ባንኮች የዶላር ፍላጎት 1.06 ቢሊዮን ዶላር እንደነበር የጠቀሰው ባንኩ በጨረታው ከተሳተፉት 30 ባንኮች መካከል 14ቱ ብቻ የጠየቁትን የዶላር ፍላጎት አግኝተዋል ብሏል። ባንኩ 1 ዶላር በ159 ብር ከ98 ሳንቲም አማካይ ዋጋ ማጫረቱን የጠቀሰ ሲሆን ተጫራቾች ለውጭ ምንዛሬ ጨረታው ያቀረቡት ከፍተኛ ዋጋ ደግሞ 160 ብር ከ90 ሳንቲም ሆኗል። ዝቅተኛው 157 ብር ከ30 ሳንቲም እንደነበርም የኢትዮጵያ ብሔራዊ ባንክ የጨረታውን ውጤት አስመልክቶ ባዘጋጀው መግለጫ ተናግሯል። ኢትዮጵያውያን አዳጊዎች በዓለም አቀፉ የአዳጊዎች ሮቦቲክስ ውድድር በህዝብ ምርጫ አሸነፉም። በሚችጋን አሜሪካ ሎረንስ ቴክኖሎጂ ዩኒቨርሲቲ በተካሄደው የ2026 ሮቦፌስት ዓለም አቀፍ የአዳጊዎች የሮቦቲክስና ሰው ሰራሽ አስተውሎት ሻምፒዮና ኢትዮጵያውያን ተወዳዳሪዎች አስደናቂ ድሎችን ማስመዝገባቸው ተገልጿል። ከ39 የቴክኖሎጂ ሀያላን ሀገራት ከተውጣጡ 738 ቡድኖች መካከል ነው ኢትዮጵያውያን ማሸነፍ የቻሉት። በውድድሩ በህዝብ ምርጫ ሽልማት ዘርፍ ኢትዮጵያውያን አዳጊዎች ቀዳሚ በመሆን ሲያሸንፉ፣ በህክምና ሮቦቲክስ ዘርፍ አምስተኛ እንደዚሁም በፈጠራ ማሳያ ደግሞ ስድስተኛ ደረጃን በመያዝ ማጠናቀቃቸውን ኢዜአ ዘግቧል። ከአንድ ወር በፊት በግሪክ በተካሄደው ዓለም አቀፍ ሜኖአን ሮቦቲክስ ሻምፒዮና ላይ ኢትዮጵያውያን አዳጊዎች ሁለተኛ ደረጃን በማግኘት ማጠናቀቃቸው አይዘነጋም። በመጨረሻም የኮሌጅ መውጫ ፈተና ክፍያ አጣሁ ያለች ወጣት ህይወቷን አጠፋች። በኦሮሚያ ክልል ነቀምቴ ከተማ የምትኖር አንዲት የ22 ዓመት የኮሌጅ ተማሪ ለመውጫ ፈተና ወይም ኤግዚት ኤግዛም የሚጠየቀው ክፍያ መክፈል ባለመቻሏ ምክንያት በገጠማት ከፍተኛ ተስፋ መቁረጥ ህይወቷን አጥፍታለች ተብሏል። ድርጊቱ በከተማዋ ነዋሪዎችና በተማሪዎች እንደዚሁም በሀገሪቱ የማህበራዊ ትስስር ገጾች ከፍተኛ ድንጋጤንና ሀዘንን ፈጥሯል። ሴኔ ተፈሪ የተባለችው ወጣት በነቀምቴ ከተማ ኗሪና በልጅነቷ በትምህርት ጉብዝናዋ እንደዚሁም በጠንካራነቷ የምትደነቅ ነበረች ተብሏል። ወደ ከፍተኛ ትምህርት ተቋም ለመግባት ባይሳካላትም ተስፋ ሳትቆርጥ በ2014 ዓ.ም በነቀምቴ ከተማ በሚገኝ የጤና ኮሌጅ በነርሲንግ የትምህርት ዘርፍ ተመዝግባ ትምህርቷን ስትከታተል መቆየቷም ተገልጿል። በትምህርት ክፍሏ ጎበዝ ታታሪ ተማሪ እንደነበረች መምህራኖቿና ጓደኞቿ የሚመሰክሩላት ሂንሴኔ በ2018 ዓ.ም የአራተኛ ዓመት የጤና ነርሲንግ ትምህርቷን አጠናቃ ለመመረቅ የመጨረሻውን የመውጫ ፈተና ለመውሰድ በዝግጅት ላይ ነበረች ተብሏል። ይሁንና ፈተናውን ለመቀመጥ የግድ መከፈል የነበረበትን የ15,000 ብር የትምህርት ክፍያ ማሟላት ሳትችል ትቀራለች። ከተከታታይ ጥረቶች በኋላ ገንዘቡን ማግኘት ባለመቻሏም ከፈተናው የመቅረትና ከጓደኞቿ የመለየት ስጋት ስለፈጠረባት ከፍተኛ ተስፋ መቁረጥ ወደ አደጋ እንድትመራ አድርጓታል ተብሏል። ሂንሴኔ ባሳለፍነው እሁድ ግንቦት 9 ቀን በነቀምቴ ከተማ ቀበሌ 2 በሚገኘውና በተከራየችው ቤት ውስጥ ራሷን ማጥፋቷ የከተማውን ሰዎች አሳዝኗል፣ አነጋጋሪም ሆኗል። የነቀምቴ ከተማ አስተዳደር ፖሊስ ዋና መምሪያ የወንጀል ምርመራ ዋና ክፍል ኃላፊ ዋና ኢንስፔክተር ፍሮምሳ ጢቄሳ ለሀገር ውስጥ መገናኛ ብዙሃን እንደተናገሩት የወጣቷን አሟሟት አስመልክቶ ዝርዝር መረጃ ወደፊት ለሕዝብ ይፋ ይደረጋል ብለዋል።
1: Agarinya report.
2: SBS is Australia's most trusted multilingual broadcaster. Our listeners are loyal, highly engaged, and have supported countless local businesses. We offer advertising packages for businesses of all sizes. Our experienced sales team will guide you through the process of owning a great campaign. Bring your own ad or have our production team make you something in one of our 68 languages. Start the conversation with your new audience today. Email sales@sbs.com.au.
3: You're listening to SBS Audio. We are currently in an ad break. Your program will resume shortly.

0: Listening to SBS Audio. We are currently in an ad break. Your program will resume shortly.
1: sbs.com.au/amharican የርሶ የኦንላይን ቤት ያድርጉት። ወቅታዊ ዜናዎች፣ ወቅታዊ ጉዳዮችና መዝናኛን ከsbs.com.au/amharic ያግኙ። SBS አማርኛን ማድመጥ ያስደስቶታልን? ወጎን በፌስቡክ ገጻችን ይከተሉ፣ ላይክ አድርጉን፣ አታዮችንም ያጋሩን። SBS Amharic Facebook.
0: You're listening to SBS Audio. We are currently in an ad break. Your program will resume shortly. You're listening to SBS Audio. We are currently in an ad break. Your program will resume shortly.
2: ከጥበብ ማዕድ
3: SBS Radio.
1: የአማርኛ ቋንቋ ጠበብት ስሞች ሲነሱ ተጠቃሽ ከሚሆኑት ጥቂቶች ውስጥ አንዱ የአዲስ አበባ ዩኒቨርሲቲው አንጋፋ መምህር አሁን ኢመረትስ ፕሮፌሰር ባየ ኢማም ናቸው። ሰሞነኛ ሆነው ያሉትን የአማርኛ ሰዋሰውና ትዝብትና ተስፋ በሚል ርዕሰ መጠሪያ የግጥም መድብሎቻቸው የተካተቱበት መጽሐፍቶችን ለህትመት አብቅተው ለአንባቢያን በረከቶችን እነሆኝ ብለዋል። እንደ ሁለት የተለያዩ መጽሐፍትነታቸውም በሁለት የቃለ ምልልስ ክፍለ ዝግጅቶቻችን አሰናርተናል። በቀዳሚነት አንስተን የተወያየንበት መጽሐፋቸው ግና የአማርኛ ሰዋሰው ነው። በይዘቱ አዲስ አይደለም፣ ለአራተኛ ጊዜ መሻሻሎች የተደረጉበት ነው። ለመጀመሪያ ጊዜ የታተመው በ1986 ቀጥሎ በ2000 ለጥቆ በ2019 አሁነኛው ለህትመት የበቃው በያዝነው 2018 ዓመተ ምህረት ነው። የአማርኛ ሰዋሰውን
0: You're listening to SBS Audio. We are currently in an ad break. Your program will resume shortly. You're listening to SBS Audio. We are currently in an ad break. Your program will resume shortly.
4: መጽሐፍ እንደሌለ በመገንዘቤ ይሄ ችግር እዚህ ላይ መቆም አለበት፣ እኔ ማዘጋጀት አለብኝ ብዬ በአምስት ዓመት እንደዚህ ነው የፈጀብኝ። ታተመና ለኮሌጆቹም ለሁለተኛ ደረጃ ተማሪዎችም ማስተማሪያም ማጣቀሻም ሆኖ አገልግሎ ነበረ። ግን የቋንቋ ነገር የሰዋሰው ነገር በተለይ ሁልጊዜ አዲስ ነገር ነው የምታይበት። ከሰራኸው ካሳተምከው በኋላ ስታነበው ስትጠቀምበት የጎደለ ነገር እንዳለ ይሰማሃል፣ እና ያንን ደግሞ መሙላት አስፈልጊ ስለሚሆን የ86ቱን አሻሽዬ ለሁለተኛ ጊዜ አወጣሁት። እሱም እንደዚሁ በመምህራን በተማራማሪዎችም ጥቅም ላይ ውሎ እኔም ቀጠልኩበት ምርምሩን። አሁንም የሚታይ ነገር አገኘሁኝ፣ የሚሻሻል ነገር ማለቂያ የለውም የቋንቋ ጉዳይና እየተሻሻለ እየተጨመረበት ነው። አንዳንዱ የሚቀነሱ ጥቃቅን ስህተቶች የሚመስሉ በወቅቱ ትክክል መስለውኝ በኋላ እንደገና ሳያቸው ስህተት መሆናቸውን ሲገነዘብ ማስተካከላቸው አሉ። በምርምር በስልስል ደግሞ የማገኛቸው ሀሳቦች አሉ፣ እነሱ ይጨመራሉ እና አሁንም ይቀጥላል። እንደውም ያላየኋቸው ጉዳዮች አሉ። በአንድ በኩል ለማስተማሪያነት እፈልጋለሁ፣ ለመመራመሪያም እፈልገዋለሁኝ። የትኛውን እንደማስተናግድ አንዳንድ ጊዜ ግራ ይገባኛል። ተማሪዎቹን ሳስብ ምርምሩ እየረቀቀ ይሄድና ማንግባባበት ደረጃ ልንደርስ እንችላለን። በተለይ መዋቅሩን በሚመለከት እውቀቱን እንዳውቀ ሳስበው ደግሞ ከዛም አልፎ መጥቆ መሄድ እንዳለበት

ይሰማኛል። ስለዚህ በጥቅሙና በእውቀቱ ላይ ያለ ግጭት ይታየኛል። እውቀቱ ማለቂያ የለውም። የማናውቀው ነገር ቢኖር እኔ እንደምገምተው

0: የሚገባ ጉዳይ ረቂቅ ነውና ያን የረቀቀ ነገር በየጊዜው ያሰብከው ያሰላሰልከው ያነበብከው ስታየው ምን ያህል መሄድ እንዳለብ መጥለቅ እንዳለብ ይስማሃል። ደሞ ያንን ስፋው ወደ ህብረተሰቡ ወደ ትምህርቱ ዓለም ስታመጣው ደግሞ ተማሪው ይገባዋል ወይ መምህሩስ ይገባዋል ወይ እንዴት አርጌ ቀለል አድርጌ ላቀርበው የሚለው ጭንቀት ውስጥ ነው የምትገባውና በዚህ ምክንያት ነው አሁን ለአራተኛ ጊዜ እንዲታተም የወሰንኩት። አሁን አምስተኛም ስድስተኛም ሊቀጥል ይችላል ከሳው
1: አሁን እንዳነሱት በርግጥ በየጊዜው ለህትመት በበቁት ቁጥር የተወሰኑ መሻሻሎች ተካሂደውበታል። እዚህም ላይ እንደዚሁ በሚቀጣዩ አምስተኛ ህትመት ላይ ተመሳሳይ መሻሻዎች ሊታከሉበት እንደሚችሉ ተቆመዋል። የዚህኛ አራተኛውን የ2018ን ህትመት ካለፉት 3ቱ ህትመቶች ለየት የሚያደርገው ዋነኛ አንኳር የሚባሉ ያከሉበት መሻሻያ ምንድን ነው?
0: አንተ የመቼ ዘመን የሰዋሱ ተማሪ እንደነበር ካላቀም በእኔ ዘመን ሰዋሱ የሚባለውን ስንማር 8 የንግግር ክፍሎች እንዳሉ ነው የተማርነው እና የ86ቱን መጽሐፍ ሳወጣ አንዱ በጥልቀት ያየሁት ለምን 8 ሆኑ? ከ8 አይበልጡም ነበር ወይ ወይስ ከ8 አያንስም ነበር ወይ? በየጥያቄ አስቼ በነበረው ልምድ ሳይሆን በወቅቱ በሚታየው ሳይንሳዊ አመለካከት ሳየው አይ ይሄ 8 የሚለው አይሆንም ብዬ ወደ 4 ነው ወደ 5 ገደማ አወረድኳቸው። ይሄ ቃላጋኖ የሚባለው ከቋንቋ ስርዓት ውጪ ነው፣ የተቃቀም ጉዳይ ነው፣ የስሜት ጉዳይ ነው እንጂ አወቃቀር ባህሪው ሲታይ ከሌሎቹ የንግግር ክፍሎች በጣም የሚያፈነግጥ የተለየ ነገር ነው እና እሱ ከዛ መለየት አለበት። ሁለተኛ እነኚህ ተውላጠ ስም የሚባሉ ተለያየ ክፍል ያላቸው መጠይቅ ተውላጠ ስም፣ ገናዛቢ ተውላጠ ስም እንደዚህ ክፍሎች አሏቸው። እነኛ ሁሉ በነበረው መጽሐፍ እያንዳንዳቸው በተናጠል ነው የታዩት። ሊጠቃለሉ አይችሉም ወይ የሚለውን ጥያቄ አንስቼ ባህሪያቸውን አይቼ እነኚህ በጥቅሉ መስተአምር ተብለው ጠቋሚ ስለሆኑ ተውላጠ ስሙም ገናዛቢውም ሌሎቹም

የሳይንስ ደግሞ አንዱ ዓላማ ምንድን ነው? ሰፋ ብሎ የታየውን ነገር በጋራ ባህሪው አትኩሮ ጠቅለል አድርጎ ማስቀመጥ ነው። የተበታተነውን ሰብሰብ ማድረግ ነው የሳይንስ ባህሪው እና ሰብሰብ የማድረግ ነገር ነው በመጀመሪያው የሰራሁት። በዚህኛው ላይ ያመጣሁት ምንድን ነው? እነኚህ ቅጣይ ምዕላድ የሚባሉ አሉ። ባለቤትን የሚያመለክቱ፣ ተሳቢን የሚያመለክቱ፣ ቦታን የሚያመለክቱ፣ ሁኔታን የሚያመለክቱ፣ አትኩሮትን የሚገልጹ ነገሮች አሉ። አረፍተ ነገሮች እንደ ድርሰት ርዕስ አላቸው፣ ሀተታ አላቸው፣ መደምደሚያም አላቸው በውሉ ካየ ነው እና አንድ ድርሰት ርዕስ እንደሚኖረው ሁሉ አንድ አረፍተ ነገርም ርዕስ አለው። ለምሳሌ ካሳ ምሳውን በላ ብንል ርዕሳችን ካሳ ነው፣ ስለ ካሳ ነው የምናወራው እና ሌላው በሙሉ ካሳ ያደረገውን ነገር ነው፣ ድርጊቱን ነው እና አድራጊውንና ድርጊቱን ከነማድረጊያው ለይተን ስናይ ርዕስ የሚል ያልነበረ ጉዳይ አሁን አንስቼ የጨመርኳቸው እነኚህን ቅጣይ ምዕላዶችን ለዋነኛ የንግግር ክፍል እንደ ስም፣ እንደ ግስ፣ እንደ ቅጽል ወስጄ እነሱም ሀረግ እንደሚያዋቅሩ የራሳቸው ባህሪ እንዳላቸው የአትኩሮቱ ሀረግ ምን ይመስላል፣ የርዕሱ ሀረግ ምን ይመስላል፣ እነኚህን ጨምሬበታለሁ። በፊት ከነበረው መስተአምርን ጠቅለል አድርጌ ባመጣሁት አካሄድ እነኚህን ጨምሬበት ነው አሁን አራተኛው ላይ የሚታየው። በአራተኛው እና በመጀመሪያው ብዙ ለውጦች አሉ። እንግዲህ ምንድን ነው ቋንቋ አንደበታችን የሚወጣው አንዱ ነው፣ በጆሮ የሚሰማው በአንደበት እንቅስቃሴ የሚወጣው ሀረግ አረፍተ ነገር የምንለው እሱ አንድ ደረጃ ነው። ግን ትልቁ ጥያቄ ከመናገራችን ከአንደበታችን ከመውጣቱ በፊት ምን ይመስላል መዋቅሩ ምን ይመስላል የሚለውን ደግሞ የት ነው የሚገኘው ስንል አእምሯችን ውስጥ ነው። ስለዚህ አንደበታችን የሚያወጣውን መዋቅር አእምሯችን ውስጥ ያለው ጋር ምን ያህል ነው ትይዩነቱ? አንድ ነው? ልዩ ነው? እንዴት ነው የሚለያየው? አንድነቱስ እንዴት ነው? ያ ነው ትልቁ የዘመኑ የስነ ልሳን ሳይንስ ጥያቄ። በአእምሮ ውስጥ ባለው አወቃቀር እና በአንደበት ወጥቶ የሚሰማው መዋቅር አንድነትና ልዩነት ነው እና ሁለቱ የተለያዩ ናቸው ብለን ነው የምናስበው። እና ይሄ በአእምሮ ውስጥ ያለውን አወቃቀር በሚመለከት ነው እንግዲህ አንደኛው መጽሐፉን እየደጋገምኩ እንዳይና እንዲሻሻል ያደረግኩበት መዋቅራዊ ባህሪው አእምሮ ውስጥ ያለው ምንድን ነው፣ እንዴት ነው እና ይሄ አንደበታዊ ሆኖ ሲወጣ ምን ይጥላል፣ ምን ይጨምራል? አሁን እነዚህ የቃላጋ ነው ያልኳቸው የሚጮሁ ነገሮች ወይም የሚያስተክዙ ነገሮች አእምሮ ውስጥ ካለው አወቃቀር ጋር ግንኙነት አላቸው ወይስ የላቸውም? ከአንደበት ከወጣው ጋርስ ግንኙነታቸው በምን ደረጃ ነው? ካሳ ምሳውን በላ የሚለውን ብዬ ማቆም እችላለሁ። ካሳ እኮ ምሳውን በላ ብል ደግሞ ሌላ ነገር ነው የጨመርኩበት። እኮ ከየት መጣ? ካሳ እኮ ምሳውን በላ፣ ካሳ ምሳውን እኮ በላ፣ ካሳ ምሳውን በላ እኮ እና ይሄ እኮ የሚለው አይነት እንደ ምሳሌ ነው አሁን የማነሳው። በየቦታው ብቅልም የሚል ምዕላድ እነሱ በአጠቃቀም ጊዜ የሚመጡ ነገሮች ናቸው። ስለዚህ የአጠቃቀም ባህሪ አለ፣ የአወቃቀር ባህሪ አለ። የአወቃቀሩ ባህሪ ከአንደበት ሲወጣ የሚታየውና ከአንደበት ከመውጣቱ በፊት አእምሮ ውስጥ ያለው ባህሪ የእነኚህ የሶስቱ ግንኙነት እንዴት ነው ነው እና ትልቁ ጥያቄ በአማርኛ ሰዋስው ብቻ ሳይሆን በማንኛውም የሰዋስው ጥናት የሚታይ ችግር ነው። ያን ችግር እንደ አማርኛ ብቻ ሳይሆን እንደ ቋንቋ ባህሪ ስወስደው የአማርኛ ቋንቋ የአወቃቀር ባህሪ ከሌላው ከሚታሰበው የቋንቋ ባህሪ ጋር እንዴት ነው የሚገናዘበው? እንዴት ነው የሚለየው? እንዴት ነው አንድነቱ? ይሄንን እንዴት አውጥተን ለህብረተሰባችን፣ በተለይ ለትምህርቱ ህብረተሰብ እንዴት ነው የምናሳየው የሚለውን ነው እና አወቃቀር ልዩነትን አሳይቼበታለሁ። አሁን በሶስተኛውም በአራተኛውም በሚመጣውም አሁን የማሳያቸው መዋቅሮች አሉ አእምሮ ውስጥ የሚታዩ በአንደበት ላይ የማይታዩ ግን ቢታዩ አማርኛ አይደለም ብሎ ሰው የማይክዳቸው አወቃቀሮች ሁሉ አሉና እንደ ማዕድን ነው። ካሳሁን፣ የቋንቋ ጉዳይ አንድ ማዕድን ታወጣለህ። ያ ማዕድን አወጣሁ ብለህ ስታስብ ሌላ ማዕድን ብቅ ይላል እና ይሄ የተፈጥሮ ጉዳይ ነው። እንደ ሰው የተዋቀርንበት ባህሪ ይህንን ያደርጋል።
አያልቅ

ብንም አያልቅም። ቢያልቅ ኖሮ ሰዋስው በሁለተኛው ህትም ላይ ያበቃ ነበረ። ግን የቋንቋ ባህሪ ያው ከሰው ተፈጥሮ ጋር የተገናኘ ስለሆነ በእንግሊዝኛው ልናገርና የክሪኤቲቭ የመፍጠር የማፍለቅ እንደ ምንጭ ነው የሚፈልቅ ነገር ነው እና ይሄ አይቆምም። ህብረተሰብ እስካለ ድረስ ይቀጥላል እና ህብረተሰብ እስካለ ድረስ የሚጠና ነገር ነው እና አይቆምም። እና ጥያቄህን ለመመለስ ባጭሩ እነኝህን የንግግር ክፍሎችን አይነት እና ብዛት እንግዲህ የንግግር ክፍሎቹ ናቸው ወደ መዋቅር አይነት የሚወስዱ። ስም ካለ ስማዊ ሀረግ የሚል መዋቅር ይኖራል። ግስ ካለ ግሳዊ ሀረግ የሚል መዋቅር ይኖራል። መጀመሪያ ትክሎቹ መነሻዎቹ ክፍሎች ስንት ናቸው የሚለው ጥያቄ መመለስ አለበት። በእኔ በ86ቱ የመለስኩት ይሄንን ነው። አራት ክፍሎች አሉ፣ ስምንት አይደሉም ብዬ ከዛ በኋላ የገባሁት እነኚህ አራት ክፍሎች መዋቅር ሀረግ ሆነው ሲመዘዙ ምን ምን ይይዛሉ እና ያ የሚመዘዝ መዋቅር በአእምሮ ውስጥ ምን ይመስላል፣ በአንደበት ሲወጣ ደግሞ ምን ይመስላል፣ የአንደበታዊና የአእምሮዊ መዋቅር አንድነትና ልዩነት ምንድን ነው እና አንድነቱን ይዘህ ስትሄድ ልዩነቱ ነው የሚመጣል። ልዩነቱን ደግሞ አውጥተህ ማሳየት አለብህ እና ሁልጊዜ መዋቅርን ነው የምትፈልገው እና ይሄ የሚያልቅና የሚቆም ነገር አይደለም።

0: We are currently in an ad break. Your program will resume shortly.
1: Abaal marino ku guuleystay kama gabado inuu ka doodo mowduucyada aysan kuwa kale ku dhicin inay ka hadlaan. Australia Explained wuxuu soo galootiga cusub ka caawinayaa macluumaadka ku saabsan guryaha, caafimaadka, shaqooyinka iyo arrimo kale oo dheeraada. Booqo sbs.com.au/Australia Explained.
2: Kadigo sbs.com.au/Somali hoygaaga internetka. Ka hel wararkii ugu dambeeyay, arrimaha socda iyo madadaalada sbs.com.au/Somali. jeceshahay inaad dhegaysato SBS Somali. Ka sii wado sheekooyinka boggeena Facebook, like saar lana wadaag aragtidaada Facebook SBS Somali.
3: SBS Radio.
4: ኤምሬትስ ፕሮፌሰር ባየ ኢማም ያማርኛ ጾአሰው መጽሐፍ ደራሲና በአዲስ አበባና ባህር ዳር ዩኒቨርሲቲዎች የቋንቋ መምህር ጋር ሁለት ካታይ ክፍለ ዝግጅቶቻችን የመጽሐፋቸውን ዋነኛ ዓላማ የጾአሰው አወቃቀርና አጠቃቀምን ያማርኛ ቋንቋን ለብሔራዊ ቋንቋነት አበቃቅን ቋንቋና ማንነትን ባንኳርነት አጣቅሰው አስረድተዋል። ወደ መቋጫችን ያመራ ነው እንዴ ነው
5: አብራችሁላችሁት ከኤስቢኤስ ራዲዮ ያማርኛው ዝግጅት ጋር ነው።
4: በመጽሐፍ ውስጥ የሰዋሰው ድርሻ በከፍተኛ የትምህርት ተቋማት ሳይቀር ባለቤትንና አንቀጽን የሚለይ ተማሪ ለማግኘት እንደሚያስቸግር አበክረው አመላክተዋል። እንደምን ለዚህ በቃን? ከንግዲህ ህስ ከወድቀቱ አንሰራርቶ ስራተ ደምቡ ተጠብቆ ጥቅም ላይ ማዋል ይቻላል? ካልሆነስ በሂደት ያማርኛ ሷሰው ጣፈንታ ምን ይሆናል ይላሉ? ወይስ መጪው ትውልድ የራሱን አይነት የሷሰው ስርዓት እየዘረጋ ለመግባባያነት ለስራተ መዋቅሩ የራሱን ፈጥሮ ሊሄድ ይችላል የሚል ሐሳብ ያለ?
6: ቀደም ባለው ዘመን እኔ የነጉስ ዘመን ተማሪ ነኝ። በዛን ዘመን ያማርኛ ሰዋሰው ትምህርት አንደኛ የግዴታ ነበር። እንደምታውቀው የነጉስ ዘመን አንድ ሀገር አንድ ባህል አንድ ቋንቋ የሚል ስለነበረ ያ ቋንቋ ደግሞ በመንግስት አማርኛ ነው። ስለዚህ በአገሪቱ ትምህርት ቤት የሚገባ ማንኛውም ዜጋ ያ ቋንቋ የመማር የማወቅ ግዴታ አለበት። የግዴታ የምንማረው ትምህርት ነበር። የግዴታ በየደረጃው በሚሰጡ ፈተናዎች የሚታለፍ ትምህርት ነበር። 12ኛ ክፍል የጨረሰ ተማሪ ዩኒቨርሲቲ ለመግባት አማርኛን ማለፍ ነበረበት እና ይሄ የዘመኑን የአማርኛ ሰዋሰው ትምህርት ጠንካራ አድርጎት ነበር። ተማሪውም በአግባቡ ቋንቋውን የሚጠቀም በአግባቡ የሚጽፍ በአግባቡ የሚያነብ ተማሪ ነበር። ይሄ አልከተለም የራሱ የሆነ ችግር ማስከትሏል። የደርግ መንግስት ሲመጣ አማርኛ ቀጥሏል፣ ለሀገሪቱ የሥራ ቋንቋ ቀጥሏል። ልዩነቱ ብሔራዊ ቋንቋና የሥራ ቋንቋ የሚለው ነው። ብሔራዊ ቋንቋ የሚለው ወደ ብሔር የሚወስድ እና የተለያዩ ብሔረሰቦችን የሚያጣቀስ ስለሆነ አማርኛ ብቻ ለምን የሚል ስርዓት ተጀምሮ ስለነበረ ለምን የአማራ ባህል ብቻ ለምን የአማራ ቋንቋ ብቻ ገዥውም የአማራ ገዥ ነው እንዴ እንደዛ ያለ ፖለቲሳይዝ ቢሆን የመጣ ስለነበረ ይሄን ብሔራዊ የሚለውን እንተውና እስቲ የሥራ ቋንቋን ሆሎ በሚል የሥራ ቋንቋ ነው የሆነው። ግን ትምህርትነቱ ቀጥሎ ነበር። ትምህርትነቱ ይቀጥል እንጂ አከታጣሉ የተለየ ነበር። እንደምታውቀው የደርጉ መንግስት ሶሻሊስት ነኝ ብሎ ወደ ሶሻሊስት ሀገሮች ያዘነበለ የቋንቋ አመለካከትና የቋንቋ ትምህርት የቋንቋ አጠቃቀም አይነት የሚመስል አካሄድ ነበረው። በፊት ይወጡ የነበሩ የአማርኛ ሰዋሰው መጽሐፍ

0: እንደ አድሃሪ እንደ ኋላ ቀር ዘመናዊነት እንደሌላቸው ተደርጎ መታሰብ ተጀመረ። ትምህርቱም እንደ በፊቱ በየቀኑ ስንማር የነበረው የሰዋሰው ትምህርት በሳምንት አንድ ቀን ሁለት ቀን እየሆነ እየቀነሰ መጣ። ከሌሎቹ ብሔረሰቦች ይሄ አሉታዊ የሆነ አመለካከት እየጎላ ከብሔረሰብ እንቅስቃሴዎች በነፃነት ታጋይን ከሚሉትም እንቅስቀሳ እየተያያዘ ፖለቲሳይዝ እየሆነ አማርኛው ትምህርት እየወደቀ መጣ። በፈተናም የግድ መታለፍ የሌለበት እንደውም ወደኋላ ወደኋላ የሚፈልግ ብቻ ይማረው እስከሚል ድረስ መዋቅሩም አጠቃቀሙም የፈለገ ይማረው ያልፈለገ ይተወው የሚል ደረጃ ደርሶ አስተማሪውም ቁጭ ብሎ ይውላል፣ ተማሪውም አይማርም። በዚህ አይነት ደረጃው በጣም በጣም በጣም አሽቆልቁሎ አሁን በዩኒቨርሲቲዎቻችን እንደገና አሁን የማንሰራራት ነገር ምልክት ይታያል እንጂ ፊደል በወጉ ያለዩ ተማሪዎች ዩኒቨርሲቲ አጋጥመውናል። ፊደል ማስለየት እንደ አንድ ስራ ሆኖ በአዲስ አበባ ዩኒቨርሲቲ የአማርኛ ስነ ጽሁፍና ስነ ቃል መሰለኝ ነው የሚባለው፣ በዛ ትምህርት ክፍል ውስጥ አንዱ መምህር ፊደል ብቻ እንዲያስለይ ለተወሰነ ጊዜ የሚመደብበት ደረጃ ደርሰን ነበረ እና ይሄ ሰዋሰዋዊ ህግጋትን ጠብቆ ማህበራዊ ስርዓትን ተከትሎ መጽሐፍ እና አስተካክሎ ሀሳብን መግለጽ አሁን በጣም በጣም አስቸጋሪም አሳፋሪም ደረጃ ላይ ደርሷል እና ይሄ እንግዲህ ፖለቲካው ያመጣው ነው። በአንድ በኩል የንጉሱ ዘመን ፖለቲካ አንድ ቋንቋ፣ አንድ ባህል፣ አንድ ሀገር የሚለው ለምን አንድ እኛ ብዙ ነን ብለው ፖለቲሳይዝድ ሆነ። ወደ ደርጉም ዘመን ስንመጣ ወደ 15 ቋንቋዎች የሚሆኑ በስርዓተ ትምህርቱ ይግቡ ተባለ። ፊደል ማስቆጠሪያ ሆኑ። ግን በወጉ ወደ ሰዋሰው ትምህርት፣ ወደ አጠቃቀም ትምህርት አልገቡ አማርኛውን የቀጠለው። ይህም አሁን ከበፊቱ ብዙም የተለየ አይደለም የሚል ተቃውሞ አስከተለ። የኢህአዴግ መንግስት ሲመጣ ሁሉም በየራሱ ቋንቋ ይማር ተባለ። በየራሱ ቋንቋ መማሩ ጥሩ ነው፣ ግን ቋንቋ በወጉ ስላልተደራጀ መምህሩም በወጉ ስላልሰለጠነ በራሳቸውም ቋንቋ እየተማሩ የራሳቸውን ቋንቋ ስርዓት ተከትለው አግባብ ባለው መልክ ሀሳባቸውን መግለጽ የማይችሉ የብሔረሰብ ተማሪዎችን ያፈራ ነው። አማርኛ ተናጋሪው ራሱ ትምህርት ቤት የሚገባው አማርኛ እየተናገረ ትምህርት ቤት የሚገባውም ትግርኛ እየተናገረ በትግርኛ የሚማረውም በትግርኛ ጻፍ ስትለው አይችልም። ኦሮምኛውም እንደዚሁ ነው። ስለዚህ የአወቃቀርና የአጠቃቀም ስርዓት በየትምህርት ቤቱ በአግባቡ መሰጠትና በአግባቡ መምህሩም ሰልጥኖ ተማሪውም ይሁን ብሎ መማር እና ፈተና ማለፍ የግድ ይሆናል። አለበለዚያ በቋንቋ መለያየት እንጂ በቋንቋ መግባባት የማንችልበት ደረጃ ልንደርስ እንችላለን እና ወድቋል። ትክክል ነው። እንዴት እናንሳው? መጽሐፉ ላይ ደጋግሜ የገለጽኩት ነገር ነው። መፍትሄው ማስተማርና ማስተማር ብቻ ነው። ቋንቋውን ከተለያየ የፖለቲካ ሀሳቤ ከተለያየ የፖለቲካ ስርዓት ጋር እያዛመዱ ማጥላላትና ከትምህርቱ ውጭ ማድረግ የአገሪቱን ሕዝብ በአጠቃላይ አማርኛ ተናጋሪውን ብቻ አይደለም፣ የሀገሪቱን ወጣት በአጠቃላይ የቋንቋ ተጠቃሚ ችሎታ ያለው የቋንቋ ተጠቃሚ እንዳይሆን ማድረግ ነው እና ይሄ ትክክል አይደለም። ይህንን በአደባባይ ደጋግሜ ተናግሬዋለሁ፣ በአደባባይም ጽፌዋለሁ። መጽሐፉም ላይ የታየሁት ይሄንን መፍትሄው ማስተማር ነው፣ ማጠላላትና ማስወገድ አይደለም።
1: ሌላው እንደዚሁ አሳሳቢ ሆኖ ያለው የሆሄያት ጉዳይ ነው። እርስዎም በመጽሐፍ ውስጥ ሆሄያቱን በትክክል የተጠቀምኩ ይመስለኛል ብለዋል። በስርዓተ ጽሕፈት ውስጥ የሆሄያት አጠቃቀም በአሁኑ ወቅት ኢትዮጵያ ውስጥ ከምን ደረጃ ላይ ይገኛል?
0: ይኸውልህ ካሳሁን፣ እኛ ትምህርት ቤት ሰዋሰው ስንማር ሆሄያቱንም አብረን ነበር የምንማረው።
1: ልክ ነው።
0: ንጉሥ ውሃ ነው፣ እሳት ውሰ ነው፣ ጸሎት ውፀ ነው። እነኚህን ሆሄያት ጸሐፉም ላይ ጠቅሸዋለሁኝ። ሆሄያቶቹ ድምፃቸው የተለየ ነው። አሁን እሳት ውሰና ንጉሥ ውሰ ድምፃቸው የተለየ ነው። በግዕዝ ተናጋሪዎች አጋዚያኑ በነበሩ ጊዜ ሲናገሩ እና ደግሞ አልፎ አልፎ በጽሁፍም እንደሚታየው በንጽጽርም ከዕብራይስጥም ከአረብኛም ጋር ገናዝበን ስናየው

የእሳቱ ሰ ድምፀትና የንጉሱ ሰ ድምፀት የተለያየ ነው። የጸሎቱ ሰ ድምፀትና የፀሐዩ ሰ ድምፀት የተለየ ነው። የአልፋው አና የአይኑ አም ድምፀቱ የተለየ ነው። የተለየ ድምፅ ነው እና የተለየ ድምፅ ስለሆነ የተለየ ትርጉምም የሚያመጣ ነው። ስለዚህ በግዕዝ የተለዩ ድምፆች ናቸው፣ የተለየ ትርጉምም ያመጣሉ። ሰረቀ የሚለውን በእሳቱ ሰ ብጽፈውና በንጉሱ ሰ ብጽፈው የተለያየ ትርጉም ነው ያለው። አንደኛው ወጣ ነው፣ አንደኛው የሰው ገንዘብ ወሰደ ነው እና የተለየ ትርጉም ያላቸው ናቸው። እንግዲህ ያ ግዕዙን የሚያውቅ ሰው ይችለዋል። ግዕዙን የማያውቅ ሰው ግን በግድ መማር አለበት። ትምህርት ቤት ውስጥ እኛ እንደተማርነው ማለት ነው። ተምረ ነው በትክክል በተቻለ መጠን የተጠቀምንበት። አስራ ሁለተኛ ክፍልም ስምንተኛ ክፍልም የሆሄያት ፈተና ነበር ከአማርኛው ፈተና ጋር። የሆሄያት ሆሄያትን ለይቷል አለየም የሚል ፈተና ጥያቄዎች ነበሩ። ስለዚህ ተማሪው ይሁኔ ብሎ ይለያቸዋል። የትርጉም ልዩነታቸውን ይወቅም አይወቅም ሌላ ነገር፣ ግን የትኛው ፊደል የትኛው ቃል ላይ መገኘት እንዳለበት የግድ መማር ነበረብን። ተምረናል። አሁን እንግዲህ እንደሌላው የቋንቋው ትምህርት እያሽቆለቆለ በሄደ ቁጥር እንደውም ቡልጭ ብለው ይውጡ ትርፍ ናቸው የሚል ድረስ ውሳኔ ድረስ በደርጉ ዘመን የኢትዮጵያ የቋንቋ አካዳሚ እንደ አካዳሚ ወስኖ ነበር፣ አውጥቷቸዋል። የህወሓትም ሰዎች ጫካ ውስጥ በነበሩ ጊዜ እንደዚሁ አውጥተዋቸዋል። ያ ማለት እንግዲህ በትምህርትም ብታስገባቸውም ባታስገባቸውም ብትቀጥልም ባትቀጥልም ተማሪው ተምሮ በሚያውቀው ሁኔታ ሳይሆን የሚጠቀምባቸው እጁ እንዳመጣ ነው። እውቀት እንደሰጠው ሳይሆን እጁ እንዳመጣ ይጽፋል። ዝብርቅርቅ ያለ የሆሄያት ስርዓት ነው የተከሰተው። የሚገርመው ነገር ይሄ አሁን ቤተ ክህነቱም አካባቢ የሆሄያት ችግር ይታያል። ግዕዝን በደንብ ተምረው አንቱ የተባሉት ሁሉ በሆሄያቶቹ አጠቃቀም የተለያየ አቋም ነው ያላቸው። ግዕዝ የሚለውን ቃል ራሱ በአይኗ ግዕዝ ወይም ደግሞ በአልፋው ግዕዝ ነው ብለው ይጨቃጨቋሉ። አንድ ወጥ አላደረጉትም እና ይሄንን አንድ ወጥ አድርጎ ለተማሪው ማቅረብ የግዕዝ ምሁራንም ይሄንን ለማድረግ ነው መፎካከር ሳይሆን ተመካክረው በአንዱ ላይ ቢወስኑ ያንን ወደ ትምህርቱ ገበታ ቢመጣ ያንን በወጉ ብንጠቀም በወጉ መግባባት እንችላለን። አሁን ግን ዝብርቅርቅ ያለ ነገር ነው። እንደኔ እንዲሁ እጅ እንዳመጣ እንደፈቀደ ተማሪው እየገባ ቢያንስ የአማርኛውን መዋቅሩን ይወቅ። ፊደሎቹን እንኳ እዛ ዝርዝር ውስጥ አልገባም ካለ በተለይ ቋንቋውን በተወላጅነት የማይናገረው የኦሮሞው ምን በለው፣ የሲዳማው ምን በለው፣ የወላይታው ምን በለው አማርኛውን እኔ ማወቅ ነው እንጂ የሚፈልገው አይኑ አ ነው አልፋ አ ነው የሚል ዝርዝር ውስጥ አልገባም ቢል የግድ አታስገድደውም። አልማርም ብሎ የኖረ ህዝብ ነው። አሁን ተማር ስንለው መፈቃዱ ጠቃሚነቱን አውቆ እማራለሁ ብሎ ከገባ ደግሞ ይህን ሀ እንደዚህ ጻፍ፣ ያንን ሀ እንደዚህ ጻፍ ብሎ ማስተማር ለፈቀደ ብቻ ማስተማር ጥሩ ነው። አይኔ ቋንቋውን በአጠቃላይ አሳውቁኝ ፊልደር ውስጥ አልገባም ካለ ደግሞ ያንንም ማስተናገድ የሚቻል ይመስለኛል። አስፈላጊም ነው። ማስተማርና ማግባባት ነው እንጂ መጫንና ማስወገድ ለማንም አይበጅም። አሁን አንዳንዱ የፖለቲካ አካሄድ የመጫን አይነት ነገር ነው። ይህን ቋንቋ ተማሩ፣ ይህን ቋንቋ አትማሩ የሚል አቅጣጫ ከፖለቲካው አካባቢ ይታያል፣ ይሰማል። ይህንን ይዞ ህዝብን ወደ አንድ ዓላማ መውሰድ አይቻልም። ማሳየትና ህዝብ የሚፈልገውን እንዲማር ማመቻቸት ነው አስፈላጊ የሚሆነው እና ስናስተምር ደግሞ ስርዓቱን በአንድ በኩል አጠቃቀሙን በሌላ በኩል አጠቃቀሙ ውስጥ የፊደላትን ማጠቃቀም ብንጨምርበት ጥሩ ነው። አይኔ የፊደል ጉዳይ አልፈልግም ካለ ደግሞ እንደ ፍላጎቱ ማስተናገድ መቻል አስፈላጊ ይመስለኛል። ስለዚህ ውድቀቱ ከአጠቃላዩ አማርኛ ሰዋሱ ብቻ አይደለም። ውድቀቱ ከአጠቃላይ ስርዓተ ትምህርቱ ከአጠቃላዩ የእውቀት ስርዓታችን ጋር አብሮ የወደቀ ነገር ነው። ሁሉንም ያለፈውን ነገር የማጥላላት ዘመቻ ስለነበረ የነበሩ እኮ የአማርኛ ሰዋሱ መጽሐፍት የአማርኛ መጽሐፍት ሌሎችም በእንግሊዝኛም የተጻፉ እኮ የውጭ ሀገር መጽሐፍት የኢምፔሪያሊስት ቱልቱላ ናቸው ተብለው የተቃጠሉበትን ጊዜ እኔ አስታውሳለሁ።

0: የነበረው ነገር ሁሉ እንዳልነበር ነው የሚሆነው። ስለዚህ የነበረው እውቀት ሁሉ እንዳልነበረ የሆነ ነበረ የቀጠለው ለተወሰነ ጊዜ። አሁን ትንሽ መለስ የሚል ምልክት ይታያል። እንግዲህ ተስፋ አለኝ ምናልባት የሚቀጥለው ትውልድ የተሻለ ቋንቋ ተጠቃሚ ሊሆን ይችላል ብዬ አስባለሁ።
1: እውነት ነው። ይሄ አማርኛ ሰዋሰው መጽሐፎ እውቀት አስጨባጭ ለሀገርም ተዋጽኦ አበርካችና ትልቅ በረከት ነው። ይህንን የአማርኛ ሰዋሰው መጽሐፍን ገዝተው ለማንበብ የሚሹ ግለሰቦች ወይም ድርጅቶች ቢኖሩ በምን መልክ ከየት ማግኘት ይችላሉ?
0: መጽሐፉን ያተመው አማዞን ነው። አማዞን ዶት ኮም ገብተው ሊያገኙት ይችላሉ። አሁን አቬለብል ነው፣ ይሸጣል። ሌላውም መጽሐፍ እንደዚሁ ብሮ እዛው ላይ አለ፣ እዛ ነው ሊያገኙ የሚችሉት። ለጊዜው ኢትዮጵያ ውስጥ የለም። ምክንያቱም ኢትዮጵያ ውስጥ አሁን መጽሐፍ ማሳተም በጣም በጣም በጣም ሰማይን መንካት አይነት ነገር ነው፣ አይቻልም። በ200,000 ብር ያሳተምኩትን 3,000 ኮፒ 1,750,000 ብር ነው የተጠየቅኩትና ይህን ለድርጅት ልስጠው ብዬ ነው ለአማዞን አሳልፌ የሰጠሁት። ኢትዮጵያ ውስጥ ወደፊት መጥቶ ገበያ ላይ ይታይ ይችላል። አሁን ግን የለም፣ አማዞን ብቻ ነው የሚያገኙት።
1: ይሄም ብቻ አይደለም፣ ሌላም መጽሐፎ እንደዚሁ ትዝብትና ተስፋ የሚል የግጥም ስብስቦቹ የተካተቱበት እንዲሁ አለ። እሱንም በቀጣይ የቃለ ምልልሳችን አንስተን ለውይይት እናበቃዋለን። የአማርኛ ሰዋሰው መጽሐፍ ደራሲ ኤሜሪተስ ፕሮፌሰር ባዬ ኢማም፣ በአዲስ አበባ ዩኒቨርሲቲ የስነ ልሳን መምህር፣ ስለ ቃለ ምልልሱ እናመሰግናለን። በትዝብትና ተስፋ እስከምንገናኝ መልካም ጊዜ።
0: አመሰግናለሁ። ለአንተም መልካም ጊዜ ይሁንልህ። አንድ ቃል መጨመር ብችል፣ አሁን ይሄ ሰዋሰው የሚለው ስያሜ የጥንቱን ስም ለመጠቀም ነው እንጂ አሁን ሰዋሰው የሚለው ሳይንስ ነው እና የቋንቋ ሳይንስ ነው። የቋንቋን ሳይንስ አማርኛን እንደ መረጃ አድርጎ የተጻፈ የአማርኛ ስነ ልሳን ሳይንስ መጽሐፍ ነው ብሎ መውሰድ ይቻላል። ይችን ለመጨመር ፈልጌ ነው።
1: መልካም ማስገንዘቢያ ነው። እናመሰግናለን።
2: ከጥበብ ማዕድ
3: SBS Radio
1: ከኤምሬትስ ፕሮፌሰር ባዬ ኢማም የአማርኛ ሰዋሰው መጽሐፍ ደራሲና በአዲስ አበባና ባህር ዳር ዩኒቨርሲቲዎች የቋንቋ መምህር ጋር ሁለት ተከታታይ ክፍለ ዝግጅቶቻችን የመጽሐፋቸውን ዋነኛ ዓላማ የሰዋሰው አወቃቀርና አጠቃቀምን፣ የአማርኛ ቋንቋን ለብሔራዊ ቋንቋነት አበቃቅን፣ ቋንቋና ማንነትን ባንኳርነት አጣቅሰው አስረድተዋል። ወደ መቋጫችን ያመራ ነው እንዲህ ነው።
4: አብራችሁ ያላችሁት ከኤስቢኤስ ራዲዮ የአማርኛው ዝግጅት ጋር ነው።

አድማጮቻችን ከመሰናበታችን በፊት ርዕሰ ዜናዎቹን ደግመን እናሰማለን። የዓለም ጤና ድርጅት በውል ያልተለየው የኢቦላ ቫይረስ ተጠቂዎችን መግለል ወሳኝ እርምጃ መሆኑን አስታወቀ። ዩናይትድ ስቴትስ ሳንዲያጎ የተከሰተውን የመስጊድ ጥቃት ተከትሎ የአውስትራሊያ መንግሥት ጸረ እስልምና የጥላቻ አታዮችን ለመቋቋም የቀረቡለትን ምክረ ሐሳቦች እንዲተገብር ተጠየቀ። የሚሉት ግንባር ቀደም ርዕሰ ዜናዎቻችን ናቸው። እስከ ፕሮግራማችን ማብቂያ አብራችሁን ስለቆያችሁ ምስጋናችን ይድረስ። በመጪው ረቡዕ ዝግጅታችን ከዶክተር ዮናታን ድንቁና ዶክተር ደሴ ታርቆ ጋር የዘንድሮውን የፌዴራል በጀት አስመልክተን የካሄድነውን ቃለ ምልልስ ይዘን እንቀርባለን። መልካም ቀን። አውስትራሊያ ስንብታችን በአምባሰል ነው።